0: ኢንቲግሪኑ ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ። ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ያምን።
0: ሰላም ናኽኹ ማርያም ጸጋዝ መልኣክ እግዚኣብሔር ምሳኺ እዩ እንካብ ኣንስቲ ዝተባረክኽ ናይ ከርሲ ክብረ የሱስካ ዝተባረኸ እዩ።
1: ሳንታ ማርያ ማር ድድዮ ፕሬጋ ፐር ኖይ ፔካቶሪ ኣደስ ንሎድ ለኖስተ ሞርተ ግሎሪያ